ጽቡ የሪ ዝፈጠሮ ነዚ ኩሉ ዘባላሸዎ ግና ሓጢኣት ነበረ ክሳዕ ሕጂ እውን ንዓለም ሰላም ክርእዋ ዘሎ ሓጢኣት እዩ ሓጢኣት ክሳዕ ዘሎ ዓመፃ ጽልኢ ባእሲ ቅንኢ ትዕቢት ቅርሕንቲ ዓሶት ሻራ ፍልሊ ዝርግርግ ኣሎ እዚ ኩሉ ክፍኣት እዚ ክሳዕ ዘሎ ሰላም ኣብ ምድሪ የሎን ናይ ኣከባቢ ሰላም ክበሃል ከሎ ንሰብ ዝህውኾ ፍርሂ ወይ ስግኣት ኣብ ዝርዩ ዘየሎም ዝኸውን እዩ ብሰላም ይኣቱ ብሰላም ይወፅእ ብሰላም ይድቅስ ብሰላም ከዓ ይትንስእ ብሰላም ድማ ንኣምላኹ የምልኽ ብሓፂሩ ንህይወቱ ዘፍርህ ኣብ ኣከባቢኡ የሎን ማለት እዩ መብዛሕትኡ ሰብ እቲ ንሰብ ዘድልዮ ሰላም ኣብቲ ዝእመጠሉ ቦታ ብዘይ ስግኣት ቀሲኑ ምንባር ጥራይ ዝመስሎም ኣለዉ ኣብ ዙርያኻ ሰላም ሰፊኑ ብርግኣት ክትነብር ኣዝዩ ጽቡቕ እዩ ግና ኸ እዚ ሰላም እዚ እቲ ንወዲ ሰብ ዘድልዮ እኹል ሰላም ኣይኮነን እዚ ናይ ዙርያኻ ሰላም ብምልኣት እኳ እንተሎ ህውከትን ውግእን ዘየሎ ኮይኑ እውን ፍጹም ርግኣት ኣብ ዙርያኻ እንተሰፈነ ሰላም ኣብ ህይወትካ ሰላም ከዓ ኣብ ልቦኻ ዘይብልካ ክትከውን ትኽእል ኢኻ ኣብ ሰላም ዘለዎ ቦታ እናተቐመጡ ኣብ ውሽጦም ሰላምን ዕረፍትን ስኢኖም ዝናወፁ ሰላም ስኢኖም ኣብ ሕማም ዝበፅሑ ሰላም ስኢኖም ከዓ ብሕሱም ዓቕሊ ጽበት ህይወቶም ባዕሎም ኣብ ምሕላፍ ዝበፅሑ ቁፅሪ የብሎምን ወዲ ሰብ ብዘይ ናይ ነፍሲ ሰላም ክነብር ኣዝዩ ከቢድ ስቓይ እዩ ኣብዚ እዋንና ኣብዚ ዓለም ካብቲ ኣዝዩ ዝኸበደ ሓኻይም ክሕውይዎ ዘይኽእሉ ሕማም ብናይ ውሽጢ ሕማም ናይ ነፍሲ ሰላም ምስኣን ተላዕለ ናይ እምሮ ነውፂ ሕማም እዩ ዘጥሬኻ ጥሪ ዝበላዕካ ብላዕ እትኸደንካ ትኸደን እቲ ዝበለፀ ጽቡቕ ዝበሃል ናብራ እውን ይሃሉኻ ሰላም ናይ ነፍስን ሰላም ናይ እምሮን ምስ ዘይህልወካ ካባኻ ስቲ ነዳይ ሓንቲ ዘይብሉ ብሰላም ደቂሱ ዝሓድር ትኻልማና ይሓይሽ እቲ ብሃም ሓንቲ ዘይብሉ ሓንቲ ዘይፈልጥ ብሰላም ግና ዕርፍ ኢሉ ዝነብር እውን ኣዝዩ ይበልጽ ብሓፂሩ ሰብ ዝምነዮ ዘበለ ስጋዊ ነገር ብምልኣት እንተዝህልወካ ሰላም ካብ ዘይህልወካስ ኣብዛ ምድሪ ምንባርካ ምስ ምንታይ ይቝፅር ናይ ውሽጥኻ ሰላም ንወፃእ ገንፊሉ ገጽካ በሪሁ ልቡኻ ተሓጒሱ ኣፍካ ብስሓቕ እንተዘይመልአ ገጽካ እውን ብፈገግታ እተዘይበርሀ ኣብዛ ዓለም ምውላድካ እንታይ ረብሓ ኣለዎ ኣብዛ ምድሪ ምንባር ምብላዕ ምስታይ ምኽዳን ከምኡ ኢልካ እውን ዕለታትካ ክሳዕ ዝውዳእ ምጽናሕ ኣይኮነን ህይወት ትርጉም ኣለዎ ህይወት ጣዕሚ ኣለዎ ረብሓ ኸ ኣለዎ እቲ ረብሓ ኸዓ ንነፍስን ንስጋን ዘርውን ዘጥልልን ክኸውን ኣለዎ እዚ ጥራዩ ሰላምን ዕረፍትን ዝህብ እዚ ዕረፍትን ሰላምን እዚ ኸዓ ናይ ነፍሲ ሰላም ዝህልወካ ጥራዩ ዝርከብ ናይ ነፍሲ ሰላም ድማ ካብ ኩሉ ብሕልናኻ ዝስማዓካ በደልን ኣንጻር ፍቓድ ኣምላኽ እትገብሮ ዘይምእዛዝን ነጺሕካ ካብ ኣበሳ ነፃ ምስ ትኸውን ጥራዩ በደልን ዓመፃን ምስ ዝህልወካ ሕልናኻ ኩሉ ግዜ ብኣበሳኻ ስለ ዘቕሰካ መንፈስካ ስለ ዝህወኽን ሰላም ናይ ነፍሲ የብልካን ነፍሲ እትሃድእ ካብ ዝኾነ ይኹን በደል ናይ ሓጢኣት ነፃ ምስ ትኸውን እዩ እዚ ህድኣት እዚ ምስ ዘይህሉ ኸዓ ነፍሲ እቲ ዝግባኣ መንፈሳዊ ርግጽነት ስለ ዘይብላ ሰንፈላል ትኸውን እዚ ሰንፈላል እዚ ዕረፍቲ ኸልኣካ ልብኻ ይሽበር ኣእምሮኻ ይናወፅ ድቃስ ትስእን እንተ በላዕካ እንተ ሰተኻ እንተ ተኸደንካ ምንም ኣይጠቕመካን ህይወትካ በዚ ውሽጣዊ ምንዋፅ ትስልኪ በዚ ምስልካይ እዚ መንፈስካ ምስ ደኸመ ኸዓ ናይ ስጋ ሕማም እውን ትሓምም ናይ ስጋን ነፍስን ጥዕና እተኣሳሰረ እዩ ነፍስኻ ሰላም ምስ ዘይህልዋ ካብቲ ኣብ መመዓልቲ ዝበጽሓካ ቕልውላዊ ተላዕለ ናይ እምሮ ናይ ልቢ ናይ ከብዲ ናይ ማዕናጡ ወይ ካልእ ውሽጣዊ ሕማም ክትሓምም ትኽእል ካብ ኣምላኽ ምርሓቕን ዘይምእዛዝን ከምዚ ዝኣመሰለ ወፅዓይ ዘምጽእ ከምቲ ሰብነትና መታን ክነብርን መታን ክዳብርን ክጥዕን መግቢ ዘድልዮ ነፍስና ኸዓ መግቢ የድልያ እዩ ናይ ነፍሲ መግቢ ድማ መንፈስን ጽድቅን ቅድስናን እዩ ብመንፈስ ምብላእን ጽድቅን ቅድስናን ከዓ ፍረ ናይ ፍቓድ ኣምላኽ ምፍጻም እዩ ፍቓድ ኣምላኽ ምፍጻም ድማ ንኣምላኽ ብዅሉ እናተኣዘዝካ ካብ ኵሉ ሓጢኣትን በደልን ርሕቕካ ነፍስኻ ንጺሕካ ኣብ ቅድሚ ኣምላኽ ምንባር እዩ ነታ እትመጽእ መንግስቲ ዘለኣለም ከዓ ብምሉእ እርግጽነት ምጽባያ እዩ ናይ ክርስትያን ተስፋ እውን እዙ እዩ ከምቲ ናይ ሎሚ ጥቕስና እቶም ሕጊኻ ዝፍጽሙ ሰላም ኣለዎም ዝበሎ እቶም ንዅሉ ፍቓድ ኣምላኽ እናፈጸሙ ነታ እትመጽእ ሰማያዊት መንግስቲ ዝጽበዩ ካብ ኵሉ ናይ ሓጢኣት ዕዳን ናይ ሕልና ወቐሳን ነጻ ዝኾነ ሰላም ኣለዎም ናይ ዙርያኦም ሰላም ተሃዊኹካ መከራን ተጨንቖም ነቲ ዘለኣለማዊ ናይ ኣምላኽ ተስፋ ብእምነት እናጠመቱ ብትዕግስትን ብምጽናዕን ንዅሉ ፈተና ብሓይሊ መንፈስ እናሰዓሩ ነቲ ናይ ልቦም ሰላም እቲ ናይ ልቦም ሰላም ከይተሃወኸ ብህድኣት ንጸበባ ይሓልፍዎ ነዚ መገዲ ዝሓዲጎም ንሰላም ብገዛእ ባህጎምን ፍትወቶምን ክረኽቡዋ ዝደልዩ ብዙሓት እዮም ሰላም ግና ብእ